ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 28 ነሓሰ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንኣቦ መንበር ትካል ኢበርድሮላ ንኢግናስዮ ሳንቸዝ ጋላን ሰዓብቱን ንልኡከ መንግስቲ ሕቡራት መንግስታት ብሪጣንያን ሰሜን ኣየርላንድን ንኣምባሳደር ትራንዲፕ ካውር ሳንድዋን ንናይ ሰበኻ ጎህንዲ ሊቀ ጳጳሳት ንብፁዕ ኣቡነ ፊሊፖ ኔሪ ኣንቶኒዮ ሰባስቲያን ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ሃገረ ህንድን ሰዓብቶምን ንናይ ሰበኻ ማርሴል ፈረንሳይ ሊቀ ጳጳሳትን ኣቦ መንበር ጉባኤ ካቶሊካውያን ጳጳሳትን ሃገረ ፈረንሳይ ንብፁዕ ካርዲናል ጃን ማርክ ኣቬሊንን ሰዓብቶምን ንተወከልቲ ኣባላት ማሕበር ቅዱስ ቪንቸንሶ ዴ ፓውሊ ካብ ሕቡራት መንግስታት ኣሜሪካ ዝመፁን ንኣባላት ዓለም ሓቆፍ ተቕዋም ስነ ምሕደራን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ሎሚ ዕለት 28 ነሓሰ መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ደድሕሪ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ቃል ሰላምታን ምሕፅንታን ርእሰ ሊቃነ ጳጳሳት ንተሳተፍቲ ዓውደ ጉባኤ ናይቲ ብጳጳሳዊ ኮሚሽን ላቲን ኣሜሪካ እተወደበ ተቐቢሎም ዝለገሱሎም ቃል ምዕዳን ብምኽንያት እቲ ኣብ ሃገረ ኔፓል ዘጋጠመ ሓደጋ ምህማም ምድሪ ርእሰ ሊቃነ ጳጳሳት ዘመሓላለፍዎ ናይ ቴሌግራም መልእኽቲ ሓዋርያዊ ዑደት ጸሓፊ ርክባት ቅድስቲ መንበር ምስ ሃገራትን ኣህጉራውያን ውድባትን ብፁዕ ሊቀ ጳጳሳት ጋላገር ኣብ ሞስኮ ኣብ ሃገረ ኔፓል ክኢላ ስነ ክሊማ ብዛዕባ ኣብ መጻኢ ከጋጥሙ ዝኽእሉ ሓደጋታት ምህማም ምድሪ ከም ዘጠንቀቐ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 28 ነሓሰ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምኦንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘቕረብዎ ቃል ሰላምታን ምሕፅንታን ነቶም ኣብዚ ቀረባ ግዜ ምስጢረ ሜሮ ንተቐበሉ መንእሰያት መንፈስ ቅዱስ መዓልቲ መዓልቲ ዘብርህ ብርሃን ምዃኑ ኣረጋገጹሎም። ከምኡ ውን ኣብዚ ሰሙን እዚ ቤተ ክርስቲያን ንቅዱሳን ኣጎስጢኖስን ሞኒካን ከም እትዝክር ኣዘኻኸሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ካብ ሰበኻ ኪያቫሪ ምስ ጳጳሶም ሓቢሮም ኣብ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንምስታፍ ኣብ ባዚሊካ ቅዱስ ጴጥሮስ ንተረኽቡ ኢጣልያውያን ነጋድያን ኣብ ዘካፈልዎ ቃል ሰላምታን ምሕፅንታን ኣንቱም ፍቁራት መንእሰያት ኣብ ምስጢረ ሜሮን እተኣዝዩ ዘደንቕ ውህበት ዝኾነ መንፈስ ቅዱስ ተቐቢልኩም ኣለኹም። ንሱ መዓልቲ መዓልቲ ከተብርህዎ ዘለኩም ብርሃን ደኣ እምበር ክሕባእ ዘለዎ መዝገብ ኣይኮነን ክብሉ መዓድዎም። ርእሰ ሊቃነ ጳጳሳት ከምኡውን ነቶም ኣብ ባዚሊካ ቅዱስ ጴጥሮስ ንተረኽቡ መንእሰያትን ሕሙማንን ሓደስቲ ምርዕዋትን ሰላምታ ኣቕረቡሎም። ናይዚ ሰሙን እዚ ሓሙስን ዓርብን ሊቱርግያዊ ዓውደ ኣዋርሕ ከም ዘመልክቶ ንኽልተ ዓበይቲ ቅዱሳን ቅድስቲ ሞኒካን ቅዱስ ኣጎስጢኖስን ከም ዝዝክር እውን ኣመልከቱ። እዞም ቅዱሳን ድማ ኣብ ምድሪ ብማእሰር ስድራ ቤት ሓድነት ከም ዝረኸቡ ሕጂ ድማ ኣብ ሰማይ ተመሳሳሊ ዕድልን ክብርን ከም ዝረኸቡ ገለጹ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ኣብነቶም ንነፍሲ ወከፍኩም ንሓቂ ወንጌል ብቕንዕናን ብውዕውዕ ስምዒትን ንምድላይ የተባብዕኩም ኣብ መዓልታዊ ህይወትኩም ብሓጎስ ክትምስክሩ የኽእልኩም ክብሉ

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ሰላምታና ናቐርብ። ናይ ሎም ዕለት 29 ነሓሰ ናይ ርእሰ ሊቃነ ጳጳሳት ልዑል መንበር 14 ምዕራፍ ፍጻሜታት ርእሰ ሊቃነ ጳጳሳት ልዑል መንበር 14 ናይ ሓዋርያ መንበር ክርስቶስ ቤት ምሕደራ ኣቦ መንበር ናይ ግራዲስካ ስዩም ሊቀ ጳጳሳት ጆርዳን ፒቺኖቲ ናይ ካርዲናላት ኣፈ ጉባኤ ካርዲናል ጆቫኒ ባቲስታ ሬ ናይ ኢጣልያ ቤት ምክሪ ጳጳሳት ጠቕላላ ዋና ፀሓፊ ናይ ካልያሪ ሊቀ ጳጳሳት ጁዜፔ ኣንድሪያ ሳልቫቶሬ ባቱሪ ናይ ባህልን ትምህርትን ጉዳይ ዝከታተል ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ህየንተ ካርዲናል ኮሴ ቶሎንቲኖ ደ መንዶሳ ተቐቢሎም ከም ዘዘራረቡን ድሕሪ ቀትሪ ኣብ ካስተል ጋንደልፎ ቤተ ክርስትያን ቅድስተ ማርያም ምስተ ቅዳሴ ከም ዘሕረጉን ኣስዒቦም ኣብ ዝካየድ መንፈሳዊ ዑደት ከም ዝሓበሩ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ሎም ዕለት 29 ነሓሰ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ልዑል መንበር 14 ብምክንያት ዕረፍቲ ናይ ኖርዌይ ንጉስ ሃራልድ ሓምሻይ ዘመሓላልፎ ናይ ሓዘን መግለፂ መልእኽቲ ርእሰ ሊቃነ ጳጳሳት ንዓለም ሓቆፍ ተቋም ስነፍልጠት ምሕደረ ኣባላት ተቐቢሎም ዘስምዖዎም መደረ ርእሰ ሊቃነ ጳጳሳት ብምክንያት ዝኽሪ 10 ዓመት ሃዋርያዊ ምዕዳን ናይ ፍቕሪ ሓሴት ምስዋዕተ ቅዳሴ ክዕርጉ ከም ዝኾኑን ካብ ሕቡራት መንግስታት ኣሜሪካ ዝመፁ ልኡካን ማሕበረሰብ ቅዱስ ቪንሰንት ደ ፖል ተቐቢሎም ዝለገሶ ቃሎም ምዕዳን ኪላ ስነ ክሊማ ብዛዕባ ኣብ ኔፓል ኣብ መፅኢ ከጋጥሙ ዝኽእሉ ምህማም መሬት ዝሃቦ መጠንቃቕታ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ስዒቡ እውን ኣብ ነፍሶ ከፍ ቀዳም ብናሃውሚ ጳውሎስ ዝቐርብ መደብ መንእሰያት ክህልወና ምዃኑ ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ዘሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዑል መንበር 14 ካብዚ ዓለም ብሞት ምፍላይ ንጉስ ሃራልድ ሓምሻይ ምክንያት ናብ ንጉስ ሃኮን ሻምናይን ህዝቢ ኖርዌይን ኣብ ዘመሓላልፎ ናይ ሓዘን መግለፂ መልእኽቲ ቴሌግራም ነፍሲሄር ንጉስ ሃራልድ ሓምሻይን ዓመታት ንሃገር ስካንዲናቪያ ውፉይ ኣገልግሎት ይንእዱ። ናይ ኖርዌይን ንጉስ ሃራልድ ሓምሻይ ዝሓለፈ ሰሙን ኣብ ሃገራዊ ቤት ሕክምና ክእለይ ድሕሪ መፅናሕ 28 ነሓሰ ሰዓት 6:35 ደቃይቅ ንግሆ ኣብ ቤት ሕክምና መንበረ ጥበብ ኦስሎ ከም ዝዓረፉን ንጉስ ሃራልድ ሓምሻይ ንልዕሊ 35 ዓመት ዝነገሰን ድሕሪ ንጉስ ሃኮን ሻብዓይ ዝነውሐ ግዜ ዝገዝአን ንጉስ ኖርዌይ እዩ። ዕለት 28 ነሓሰ ካብዚ ዓለም ብሞት ምፍላይ ናይ ኖርዌይ ንጉስ ሃራልድ ሓምሻይ ዝተሓበሮ ቅዱስ ኣቦና ድሕሪ ቁሩብ ሰዓታት ንንጉስ ሃኮን ሻምናይ ብሞት ኣቦኡ ዝተሰምዖም ሓዘን ገሊፆም ናይ ፅንዓት ይሃብኩም መልእኽቲ ቴሌግራም ከም ዘመሓላለፉን ቅዱስነቶም ነፍሲሄር ንጉስ ሃራልድ ሓምሻይ ነቲ ንነዊሕ ዓመታት ዘቀረቦ ውፉይ ኣገልግሎት ብምዝካር ፍረ ከፍሪ ተስፋ እገብር ቢሎም ዘለዓለማዊ ዕረፍቲ ነፍሲ ነፍሲሄር ንጉስ ጸሎቶም ኣረጋጊፆም ኣብ መዛዘም ቅዱስ ኣቦና ንንጉሳዊ ስድራ ቤትን ንህዝቢ ኖርዌይን ንኩሎም ኣብ ሓዘን ንዝርከቡ ናይ እግዚኣብሔር በረኸትን ምፅንናዕን ሰላምን ከም እተማሕፀኑ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ትሮምሶ ሃዋርያዊ መስተናብር ናይ ትሮንድሃይም ጳጳስ ኤሪክ ቫርደን ብተመሳሳሊ ዝተሰምዖም ሓዘን ገሊፆም ሃራልድ ሓምሻይ ካብ ስጋዊ ሞት ናብ ሂወት ምሕላፎም ምስጋናን ሞሳን ንፍቕራዊ ምሕረት ኣምላኽ ነወክፎም ቢሎም ኣብነታዊ ንጉስ እንክብሉ ገሊፆም ኣብ መወዳእታ ጳጳስ ቫርደን ናይ ካቶሊካውያን ኖርዌይ ጸሎት ምእንቲ ነፍሲሄር ንጉስን ንጉሳዊ ስድራ ቤትን ሓድሽ ንጉስን ከም ዘረጋገጹ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ልዑል መንበር 14 ንኣባላት ኣህጉራዊ ትካል ምምሕዳራዊ ስነፍልጠት ኣብ ሰብኣውነት ስነ ኣህዛዊ ምዕባለ ንህዝባዊ ምምሕዳር ኣበርክቶ ዝገብርሉ መገድታትን ኣገባባትን ንምርካብ ንህወትን ሰላምን ምእንቲ ከገልግሉ መፅናሕቶም ክቕፅል ብምትብባዕ ወዲ ሰብ ናይቲ ዝፈጥሮ ምህዞታት ግዳይ ክገብሮ ካብ ዝኽእል ሓቀይና ሓደጋ ድማ የጠንቅቑ። ሰናይ ሰብኣዊ ስድራ ቤት ንውልቃዊ ረብሓ ከም ዘይስዋዕ ከነ
መረጋገጽ አለና አንከብ ቅዱስ አቦና ለስራን ሸሞንተነና ሐሰ አብ ሀገረ ቫቲካንን አባላት ናይቲ ቅዱስት መንበር ኡን አባል ዝኾነትሉ አህጉራው ትካል መምሕዳራው ስነ ፍልጠት ተቀቢሎም አብ ዘስምዖም መደረ ፀውዒት አቅሪቦም ድሕሪ ዓቢ ቅልውላው ቁጠባ ኣብ 1930 ዓመተ ምሕረት ዝተመስረተ እዚ ትካል እዚ መንግስታዊ ሰበስልጣን ምሕደራ ምስ ዝቕየር ድሌታት ሕብረተሰብ ንኸመዓራርዩ ዝሕግዝ ምዃኑ ዜና ቫቲካን ይሕብር ርእሰ ሊቃነ ጳጳሳት ልዮን መበል 14 ናይ ሎሚ ዓመት ጉባኤ ኣብ ዘመነ ስነ ኣህዛዊ ዓለምና ኣብ ኣጠቃቅማ ስነ ኣህዛዊ እደ ጥበብ ግቡእ ሚዛነ ክሕሉ ፀውዒት ከም ዘቕረበ ብምዝኽኻር እዚ ፀውዒት እዚ ነቲ ኣብ ግሩም ሰብኣውነት ብዝብል ኣርእስቲ ኣብ ዝለግስዎ ኣብ መዋእል ሰብ ዝሰርሑ ኣስተውዕሎን ሰብኣውነት ሰብ ምሕላው ዝምልከት ዝለገስዎ ዓውድ መልእኽቲ ዝቀላሕ ከም ዝኾነን ሎሚ ነዚ ንኣገባብ ኣነባብራና ብቀረባ ዝፀሉን ኣብ ነፍሶ ከፍ ደረጃ ማሕበራዊ ሂወት ዘሎን ክውንነት ካብ ምግጣም ክንበክር ኣይንኽእልን ኢና ከም ዝበሉ ዜና ቫቲካን ኣፍሊጡ ኣብ ሰብ ሰርሑ ኣስተውዕሎ ምህዞታት ዝምዕብልሉ ዘለዉ ፍጥነት ኣብ መጻኢ ነዞም ኣጋበርያታት ክንቆፃፀሮም ንኽእል ዲና ወዲ ሰብ ድማ ግዳይ ናይ ገዛእ ርእሱ ምህዞታት ናይ ምዃን ሓደጋ ኣለዎ ድዩ ዝብል ሕቶ ንክንሓትት ይድረኸና እንክብ ቅዱስነቶም ኣስሚሮም ብፍላይ ሓደ ካብቲ ሎሚ ዘሎ ከቢድ ፀገማት ንህወት ደቂ ሰባት ዝምልከት ውሳነታት ንመጋበርያታት ብሓላፍነት ይወሃብ ብምህላው እዩ እንክብሉ ኣጠንቂቖም ኣብ ቅድሚ እዚ ኣሰካፊ ኩነታት ኣብ ቅድሚ እዞም ናይ እደ ጥበብ ብመጋበርያታት መተካእታ ዘይብሉ ባሕሪ ናይ ሰብኣዊ በልሒ ዳግማይ ንምርግጋፅ ኣሚቶም ብዛዕብኡ ዝገብርዎ ፃዕርታት ብምንኣድ መንግስታዊ ሰበስልጣን ኣብዚ ዓውሊ እዚ ንፅቡቕ ሰብኣውነት ውሳነታት ክወስሉ ክሕግዙ የተሓሳስቡ ቅዱስነቶም ንኣጠቃቅማ ናይዞም ኣገደስቲ መጋበርያታት ዘሰኒ ስነ ምግባራዊ ቅርፂ ክምዕብል ፀውዒት ኣቅሪቦም እዚኦም ድማ ብሕማቅ ኣጋጣሚ ኣብ ኢድ ዓበይቲ ቁጠባውን እደ ጥበባውን ተዋሳእቲ ክውህለሉ እንከለዉ መንግስታት ነቶም ተዋሳእቲ ንምቁፅፃር ይቃለሱ ከም ዘሎ ንዘኪሮም ኣብ መንግስታዊ ምምሕዳር ዘገልግሉ ኩሎም ስነ ኣሃዛዊ እደ ጥበብ ንህወትን ሰላምን ከገልግሉ ምእንቲ ሰብኣዊ ኣብ ምግባር ኣበርክቶ እትገብሩሉ መገድታትን ኣገባባትን ንምርካብ መፅናዕትኹም ክትቅፅሉ እላቦቢሎም ተልእኾኦም ቀሊል ከም ዘይኮነን ሓደሓደ ግዜ ድማ ናይ ተስፋ ምቑራፅ ሓደጋ ከጓንፎም ከም ዝኽእልን ብምግንዛብ ነዚ ክቡር ዓማም ብቆራፅነት ምእንቲ ክትቅፅሉ እግዚኣብሄር ክድግፎም ጸሎቶም ምዃኑ ከም ዘረጋገፁ ዜና ቫቲካን የመላኽት። ቫቲካን ኣብ ዝቕፅሉ ኣዋርሒ ናይ ርእሰ ሊቃነ ጳጳሳት ልመበል 14 መርሓ ዕለት ሊጡርግያ ዝርዝር ወግዓዊ ከም ዝገበረ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልመበል 14 ብዛዕባ ፍቕሪ ኣብ ስድራ ቤት ዘማእከለ ርእሰ ሊቃነ ጳጳሳት ፍራንቸስኮ ናይ ፍቕሪ ሓሴት ብዝብል ኣርእሲ ዝለገሶ ሃርዮም ምዕዳን ዝኽሪ 10ይ ዓመት ዕለት 14 ጥቅምቲ ዝዓርግ ምስዋእተ ቅዳሴ ክመርሑ ከም ዝኾኑ ኣብቲ ወግዓዊ ዝኾነ መርሓ ዕለት ሊጡርግያ ተመልኪቱ ከም ዘሎን ናይ ፍቕሪ ሓሴት ዕለት 19 መጋቢት 2016 ዓመተ ምሕረት ኣብ ዓመታዊ ክብረ በዓል ቅዱስ ዮሴፍ ስድራ ቤት ኣማእኪሉ ድሕሪ ዝመኸረ ክልተ ሲኖዶስ ስዒቡ ዝለገስዎ ድሕሪ ሲኖዶስ ሓዋርያዊ ምዕዳን ሎም ዓመት ኣብ ዝኽሪ 10ይ ዓመት ሕትመቱ ርእሰ ሊቃነ ጳጳሳት ልዮን ንኣበ መናብርት ጉባኤ መንበር ጵጵስና ዓለም ትምህርቲ ናይ ፍቕሪ ሓሴት ንእዋ ናብ ስድራ ቤትን ከመይ ጌርካ ወንጌል ከም እትእውጅን ክምርምሩን ክዝትዩን ኣብ ሃገረ ቫቲካን ንዓውደ ጉባኤ ከም ዝፀውዑ ዜና ቫቲካን የዘኻኽር ካብ ሮማ ወፃኢ ኣብ እትርከብ ንእሽቶ ቆሸት ጀናዛኖ ኣብ ዝርከብ ባዚሊካ መካነ ንግደት ቅዱስተ ማርያም ሰናይ ምኽሪ መስዋእተ ቅዳሴ ካዕርጉ ከም ዝኾኑን ቅዱስነቶም ድሕሪ ምሕራይም 2 መዓልቲ ጥራይ ማለት ዕለት 10 ግንቦት 2025 ዓመተ ምሕረት ናብቲ መካነ ንግደት ከም ዝነገዱን እቲ ባዚሊካ ርእሰ ሊቃነ ጳጳሳት ልዮን ኣባል ብዝኾኑሉ ብማሕበር ኣጎስጢኖሳውያን ዝመሓደር ከም ዝኾነ ዝሓበር ዜና ቫቲካን ኣብ ወርሒ መስከረም ርእሰ ሊቃነ ጳጳሳት ልዮን ኣብ ፈረንሳ ሃዋርያዊ ዑደት ከካይዱን ፓሪስ ኣብ ዝርከብ ላዕለዋይ ቤት ፅሕፈት ናይ
ትምህርትን ስነ ፍልጠትን ባህልን ሕቡራት ሃገራት ምብፃሕ ከካይዱ እዮም። እቲ ካብ ዕለት 25 ክሳዕ ዕለት 28 መስከረም ኣብ ፈረንሳ ዘካይድዎ ምብፃሕ ኣብ ፓሪስን ሎርድን ሜትስን ዘዕርጎ ምሳተ ቅዳሴ ዘጠቃልል ክኸውን እዩ። ኣብ መወዳእታ ዕለት 8 ጥቅምትር ሰሊቃነ ጳጳሳት ልዮን ናይ ትምህርቲ ዓመት መኽፈቲ ናይ ኩለን ጳጳሳዊ መናብርቲ ጥበብ ምሳተ ቅዳሴ ካዕርጎ ምዃኖም ናይ ርእሰ ሊቃነ ጳጳሳት ጉዳያት ፅምብል ቤት ፅሕፈት ዝሃቦ መግለፂ ዝጠቐሰ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 28 ነሓሰ ኣብ ሃገረ ቫቲካን ምስ ሓያሉ መንፈሳውያን ደቂ ቅዱስ ቪንሰንት ደፖል ተራኺቦም ኣብ ዝለገሶ ቃለ ምዕዳን ንማሕበራዊ ፍትሒ ወኪሉ ዝግበር ጸሎትን ተግባርን ተመላላእን ዘይነጻጸልን እዩ ዝብል ትምህርቲ ፈረንሳዊ ቅዱስ ቪንሰንት ፖል ይዝክሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዓርቢ ዕለት 28 ነሓሰ ምስ ልኡካን ማሕበር ቅዱስ ቪንሰንት ደፖል ሕቡራት መንግስታት ኣሜሪካ ኣብ ሃገረ ቫቲካን ከም እተራኸቡን እዚ ኣብ 1833 ዓመተ ምሕረት ዝተመስረተ ዓለማዊ ትካል ንድኻታት ብውልቃዊ ኣገልግሎት ኣባላቱ ክቅደስ ዝደሊ ኮይኑ ኣካል ናይተን ንቅዱስ ቪንሰንት ደ ፖል ዝተወፈያ ቪንሰንታውያን ስድራ ቤት ካቶሊካዊ ትካል እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዘስምዖ መደረ ኣባላት እቲ ጉጅለ ኣብ መላእ ኣሜሪካ ንዝርከቡ ኣሕዋቶምን ኣሓቶምን ንዝገብሩ ውፉይ ኣገልግሎት ኣመስጊኖም እቲ ኣምላኽ ዝሃበኩም ህያባትን መክሊትኩምን ብናፃ ብምቕራብ ንህንፀት መንግስቲ ኣምላኽ ንምግልጋል ብዛዕባ እምነትኩም ብግቡእ ትምስክሩ ቢሎም ኣገልግሎቶም ናብቶም ኣዝዮም ዘድልዮም ምእንቲ ካቕንዑ ምስ ኢየሱስ ክርስቶስ ዘለዎም ርክብ ካሕይሉ ኣተባቢዖም ቅዱስ ቪንሰንት ደ ፖል ጸሎትን ማሕበራዊ ፍትሕን ተመላላእቲ ጥራይ ዘይኮነስ ብጭቡጥ ዘይነፃፀሉ ምዃኖም ኣርእዩ ብምባል መንፈሳውያን ደቂ እቲ ቅዱስ ኣብነቱ ክስዕቡ ዓዲሞም ርእሰ ሊቃነ ጳጳሳት ልዮን መበል 14 ቅዱስ ኣጎስጢኖስ ንድኻታት ምሕላይ ኣብ ክርስቶስ ዘማእከለ እዩ ዝብል ትምህርቱን እግዚኣብሄር ነቶም ዘገልግልዎም ወትሩ ለጋስ ከም ዝኾነን ዝገልጽ ትምህርቱ መሰረት ገይሮም ስለዚ ንኻልኦት ምሕላይ ብፍቕሪ ምዝድራኽ ንዝተጸገሙ ከም ዝሕግዝ ጥራይ ዘይኮነ ወሃቢ ልቢ ንጸጋ ኣምላኽ ከም ዝኸፍት ንኣመን ቢሎም ብድሕርዚ ርእሰ ሊቃነ ጳጳሳት ኣብ ሕቡራት መንግስታት ኣሜሪካ ዝርከቡ ኣባላት ማሕበረ ቅዱስ ቪንሰንት ደ ፖል ግዚኦም ብልግስ ካቅርቡ ተማሕፂኖም ኣብ ድኻታት ንክርስቶስ ብምግልጋል ጸጋ ኣምላኽ ንልብኹምን ንኣእምሮኹምን ብቐጻሊ ከነፅሕ ኣብቶም እተገልግልዎምን ኣብቶም ንክርስቶስ ኣብ ብፅሓይኩም ብቐሊል ከተለልይዎ ኢኹም ቢሎም ኣብ መደምደምታ ቅዱስነቶም ንኩሎም ኣባላት ማሕበር ደቂ ቅዱስ ቪንሰንት ደ ፖልን ንኩሎም ዝሕግዝዎምን

ዘለዋንተር ኢወታት ዝከታተል ናይ ኣቀዲምካ መጠንቀቕታ ናይ መሃብ ስርዓት ኣሕይልዎ ይርከብ ብዛዕባ እቲ ትማሊ ኣብ ኔፓል ዘጋጠመ ዝሕዝን ፍጻሜ ክሳብ ሕጂ ንጹርን ናይ መወዳእታን መግለጺ የለን ይኹን እምበር እቲ ፍጻሜታት ብኸመይ ከም ዝሰዓበ ይበርህ ኣሎ ተመራመርቲ ድማ እቲ ሓደጋ ካብ ሓደ ጎቦ ናብ ከውሒ በረት ዝወደቐ ንዑ ድማ ጸራሪጉ ዘውረደ ዓቢ ምህማም መሬት ምዃኑ ይሰማምዑሉ ክብል ክኢላ ስነ ክሊማን ጋዜጠኛን ኣብ ናይ ኢጣልያ ሜትሮሎጂ ማሕበር ሳይንሳዊ መረዳእታ ዘቕርብን ዳንኤል ካት ቢሮ ሓቢሩ ወሲኹ ክገልጽ ከሎ ድማ እዚ ፍጻሜ እዚ ማይን ዝተሰባበረ ኣእማንን ዝተፈላለዩ ርስሓትን ጭቃን ዝሓወሰ ዓቢ ውሕጅ ፈጢሩ እዚ ውሕጅ እዚ ናብ ታሕቲ እናወረደ ምስ ከደ ድማ መጠኑ እናዓበየ ከይዱ ይብል ገሊኡ ካብዚ ማይ እዚ ካብቲ ብሰንኪ እቲ ምህማም መሬት ዝተኣከበ ብርኩት መጠን ዘለዎ በረት ብቕጽበት ብምምካኹ ዝመጸ ክኸውን ከም ዝኽእል እውን ኣረዲኡ ገሊኡ ካብቲ ማይ ካብቲ ኣብ ድበት ተኣኪቡ ዝነበረ ማይ ክኸውን ይኽእል እዩ ከባቢ ሂማላያ ኣብዚ ዝሓለፈ ኣዋርሕ ካብ ህንዳዊ ውቅያኖ ዝብገስን ብርቱዕ ዝናብ ዘምጽእን ክረምታዊ ንፋስ ይህረም ከም ዝነበረ ጸብጻባት ይገልጹ ትማሊ ዝናብ እኳ እንተዘይነበረ እቲ ኣእማንን ርስሓትን ግን ካብቲ ኣቐዲሙ ዝነበረ ዝናብ ብማይ ዝጠለቐ ክኸውን ይኽእል እዩ እዚ ሕጂ ዝግበር ዘሎ ገምጋም መባእታዊ ኮይኑ ንዝያዳ ምርግጋጽን መጽናዕትን ግን ተወሳኺ ግዜ ከም ዘድሊ ተገሊጹ ሃገራት ኔፓልን ቲበትን ከዓ ንከምዚ ዝበለ ተርእዮታት ተቃልዕቲ ካብ ዝኾኑ ከባቢታት ዓለም እየን እኹል ናይ ኣቀዲምካ መጠንቀቕታ ናይ ምሃብ ስርዓት ኣሎ ድዩ ተባሂሉ ምስተሓተ ካት ቤሮ ኣቀዲምካ ናይ ምጥንቃቕ ስርዓታት ስርሑ ይጅምር እኳ እንተሃለወ ኣብ ከምዚ ዝበለ ብሓደ ወገን ኣዝዩ ተቃልዓይ ብኻልእ ወገን ድማ ኣዝዩ ዝተሓላለኸ መሬት ግና እኹል ኣይኮነን ክብል መሊሱ ወሲኹ ክገልጽ ከሎ ድማ ስፍሓት ሂማልያ ንሸነኽ ምዕራብ ዘሎ ካራኮም እውን ሓዊስካ ቁመቶም ካብ 7 ክሳብ 8,000 ሜትሮ ዝበጽሑ ኣኽራን ኣማኢት ሽንጥሮታትን ኣሸሓት ከውሒ በረድን ዝሓዘ እዩ ንዅሎም ብእኹል መንገዲ ክትከታተሎም ይከኣል እዩ ኢልካ ክትሓስብ ኣጸጋሚ እዩ ክብል ገሊጹ ካትቤሮ ከም ዝሓበሮ ሳተላይት ሎሚ ዓብ ሓገዝ ይህቡ እኳ እንተሃለዉ ነቲ ንህዝቢ ዝውሃብ ናይ መጠንቀቕታ ስርዓት ንምስፋሕን ንምምዕባልን ግና ብዙሕ ዝተረፈ ስራሕ ኣሎ እዚ ኣብ ዝመጽእ ዓመታት ቀንዲ ዕላማ ክኸውን ኣለዎ እዚ ድማ ብዓለም ለኻዊ ውድብ ስነ ክሊማ ኣቢሉ ኣብ መላእ ዓለም ንዘጋጥሙ ሓደጋታት ኩነታት ኣየር ብፍላይ ድማ ኣብ ከባቢታት ኣኽራን ዝግበር ዘሎ ጻዕሪ እዩ ኣብ ዝመጽእ ዓመታትን ዓሰርተታት ዓመታትን ከምዚ ኣብ ኔፓል ዘጋጠመ ፍጻሜታት ብተደጋጋሚ ክርአ ይኽእል ድዩ ተባሂሉ ምስተሓተ እቲ ክኢላ ስነ ክሊማ ብተኽእሎ እወ ኢሉ ድሕሪ ምምላስ ከምዚ ክብል ኣረዲኡ ቀንዲ ምኽንያት እቲ ኣብ ልዑል ቦታታት ዝርከብ ንዊሕ ዝበለ እዋን ዝጸንሐ በረድ ማለት ኣብ ትሕቲ መሬት ንነዊሕ እዋን ደሪቁ ዝጸንሐ በረድ እናማኸኸ ምስ ከደ ነቲ ኣእማን ቀስ ብቐስ ስለ ዘናውጾ እዩ ብሓፈሻዊ ኣዘራርባ ኣብ መላእ ዓለም ከምኡውን ኣብ ኣኽራን ኣልፕስ ሓሓሊፉ ንከውሒ በረት ክጸልዉ ዝኽእሉ ዓበይቲ ምህማም መሬት ናይ ምርኣይ ተኽእሎ እናወሰኸ ይኸይድ ኣሎ ምፍራስ ከውሒ በረድን ምምካኽ ንዊሕ ዝበለ እዋን ዝጸንሐ በረድን ኣብ ከባቢታት ነዋሕቲ ኣኽራን ሓፈሻዊ ዘይምርግጋእ የጋጥም ኣሎ ክብል እውን ገሊጹ ካትቤሮ ቀጺሉ ብፍላይ ኣብ ኣኽራን ኣልፕስ ንዘጋጥሙ ፍጻሜታት ብምጥቃስ ከምዚ ይብል ኣብ ኣኽራን ኣልፕስ እውን ተመሳሳሊ ዓይነት ፍጻሜታት ኣጋጢሙና እዩ ከም ዕድል ኮይኑ ግን ውፅኢቱ ካብቲ ትማሊ ኣብ ኔፓል ዝተረኣየ ኣዝዩ ዝተፈልየ እዩ ነይሩ ንኣብነት እቲ ብዕለት 28 ግንቦት 2025 ንሓንቲ ናይ ስዊዘርላንድ ዓዲ ምሉእ ብምሉእ ዘዕለቕለቐ ዘሐዝን ናይ እምንን በረድን ናውቲ ናይ ብላተን ፍጻሜ ክጥቀስ ይከኣል እቲ ምንቅስቃስን ዓቐኑን ዝተፈላለየ እኳ እንተነበረ ተመሳሳሊ ተርእዮ እዩ ክንብል ንኽእል ይብል እቲ ፍልሊ ግን ኣብ ስዊዘርላንድ እቲ ጎቦ ንሓያሉ ዓመታት ክከታተልዎ ስለ ዝጸንሑ እዚ ምክትታል እዚ ድማ ንህዝቢ ኣቐዲምካ መጠንቀቕታ ንምሃብ ኣኽኢሉ በዚ ምኽንያት እዚ ድማ እቲ ህዝቢ ክልተ ሰሙን ኣቐዲሙ ኣብ ካልእ ቦታ ተሰጋጊሩ ኣብ ኔፓል ትማሊ ብኣማኢት ወይ ብኣሸሓት ዝቝጸሩ ሰባት ክሞቱ ከለዉ ኣብኡ ግን ሓደ ሰብ ጥራይ እዩ መይቱ ክብል እውን ገሊጹ እቲ ካብ ናይ ኢጣልያ ሜትሮሎጂ ማሕበር ዝኾነ ተመራማሪ ኣብ መወዳእታ እቲ ካልእ ፍጻሜ እውን ኣብ ስዊዘርላንድ ኣብ 2017 ዘጋጠመ እዩ እቲ ብሰሜናዊ ሸነኽ ፒዞ ቼንጋሎ ዘጋጠመ ዓቢ ምህማም መሬት ንከውሒ በረት ጸራሪጉ ብምውራድ ናብታ ኣብ ታሕቲ እትርከብ ዓዲ

0: ወንዶ ዓብዪ ናይ ርስሓት ውሕጅ ኣውሪዱ በዚ ምኽንያት ድማ ክሳዕ ሕጂ ድሃዮም ዘይተረኽበ 8 ተጓዓዝቲ ጠፊኦም ተሪፎም ኣለዉ እዚ እውን ካብዚ ተመሳሳሊ ዓይነት ሓደጋ እዩ ክብል ገሊጹ
1: ክርስቶስ ሰባትን ሓትን እዚ ሬድዮ ቫቲካን ኣብ መደብ መንእሰያት ኢኹም ዘለኹም ብክርስቶስ ዝተፈቐድኩም ምሳኹም ዘለኹ ከዓ ሓዊኹም ናኹም ጳውሎስ እየ ንኸታታሊ ትምህርቲ ናባኹም መብለ ኣለኹ ቤተ ክርስትያን ኣደን መምህርን ዝብላ ርእሲ ክኸውን እዩ እዚ ርእስቲ ንምንታይ ዘቕርቦ ዘለኹ ዝበዛሕና ብዛዕባ ቤተ ክርስትያን ዘለና ኣረዳድኣ ንፁር ከም ዘይኮነ ስለ ዘስተውዓልኩ እየ እግዚኣብሔር ካብ ፀጉኡ ክረድኣና ሰሚዕና ንካልኦት ውን ከነካፍሎ ከተባብዓኩም እፈቱ እግዚኣብሔር ይመስገን ናይ ሎም ማዓንቲ ቀዳማይ ክፋል ድማ ቤተ ክርስትያን ኣደ ዳኣ እምባር ትካል ኣይኮነትን ዝብል ሓሳብ ይኸውን እምበኣር ብዙሓት ሰባት ብዛዕባ ቤተ ክርስትያን ክሓስቡ ከለዉ ብዛዕባ ህንፃ ወይ ድማ ሕግታት መምርሒታት ዝብል ክኸውን ይኽእል እዩ እዚ ግን ጌጋ እዩ ሰባት ካሃድሙ ወይ ካብ ቤተክርስትያን ክርሕቁ ከለዉ በዚ ሓሳባት ሕግታት በዚሕና ወይ ቤተክርስትያን ኣይተዓፃፀፍንያ እዚን ካልእን እናበሉ ዛረቡ ከለዉ ንሰምዖም ንኽእል ኢና እንተኾነ ግን ተሓቀኛ ርድኢት እንታይ ምዃኑ ክንፈልጦም ክነስተውዕሎን ኣለና ምክንያቱ እቶም ቀዳሞት ክርስትያን ብዛዕባ ቤተክርስትያን ክዛረቡ ከለዉ ተቐዳሚት ቓል ኣብ ኣፎም እትመፆም ኣደ ትብል እያ ብቐዳምነት ክንሓስቦ ዝደሊ እውን ብዛዕባ እታ ብስጋ ዝወለደትን ኣዴና ንሓስብ ከለና ኣይመረፅናያን ኣበይ ናይ ስድራ ቤት ክንውለድ ምዃንና እውን ኣይመረፅናያን እንታይ ደኣ ተቐቢልናዮ ምህያብ ተቐቢልናዮ ኣብቲ መንፈሳዊ ዓለም እውን ተመሳሳሊ መንገዲ እዩ ኣብ ቤተክርስትያን ንውለድ ከምቲ ቅዱስ ጳውሎስ ናብ ሰብ ገላትያ ምዕራፍ 4 ፍቅዲ 26 ይድዎ ዘሎ እታ ሰማያዊት ኢየሩሳሌም ግና ጭዋያ ሓራያ ይብሎ ካልእ ትርጉማት እውን ንሳኻ ኣዴና እያ ይብሎ ቤተ መንግስቲ ወይ ድማ ሄድኳርተርስ ወይ ከዓ ሓደ ትካል ኣይኮነትን ኣደ እያ ኣብ ሳልሳይ ክፍለ ዘመን ዝነበረ ቅዱስ ሲፕሪያን በዓል ካርቴጅ እውን ዓባ ዝሓቂ ከምዚ ኢሉ ተዛሪብሎ ንቤተ ክርስትያን ከመዲኡ ዘይተቐበለ ንእግዚኣብሔር ኣቦ ከም ኣቦ ክቕበሉ ኣይክእለን እዩ ይብለና ምናልባት ነዚ ሲፕሪያን ዝብሎ ዘሎ ሓቂ ንክንቅበሎ ከሸግረና ክእል ኸውን እንተኾነ ግን ንሱ ብዛዕባ ህንፃ ወይ ድማ ቤተ ክህነት ኣይኮነ ዛርብ ዘሎ ንእምነትካ ባዕልኻ ኣይኮንካን ሰሪሕካ ወይ ድማ ምሂዝካዮ እዩ ዝብል ዘሎ እንታይ ዳ ንእምነትካ ወሪስካዮ ተቐቢድካዮ ኢኻ ዘጠመቐካ ኣሎ ትምህርቲ ክርስቶስ ዝምሃረካ ኣሎ መዛሙራት ዝምሃረካ ኣሎ ልክ ከምቲ ብስጋ ዘላ ኣዴኻ ትገብሮ ነገራት ከምኡ ከዓ እግሪ ዘትከለትካ ሂወት ንክትቀበል ዝሓገዘትካ ኣላ እዚ ቤተ መንግስቲ ከይድካ ትፍርሞ ወረቐት ይኮነን ኣደ ትገብሮ እዩ እዚ ከዓ ካብ ፍቕሪ ዝነቐደ ተግባራት እዩ ምክንያቱ መርዓዊኣ ኣቦኣ ኣፍቃሪኣ ባዕሉ ፍቕሪ ስለ ዝኾነ ኣብዚ ኣስዒብና ክንርድኦ ዝደሊ ነጥቢ ከዓ ንምንታይና ንቤተ ክርስትያን መምህር ጥራይ ዘይንብላ ንምንታይ ኣደ ንብላ ኣብ ቀደም ተኸተል ክንሪኦም ከለና ኣደን መምህርን እናበልና ኢና ንፅውዕ ምክንያቱ ሓደ ዘይፈልጠካ ሰብ ክምህረካ ይኽእል ይኸውን ኣደ ግን ስለተፍቅረካያ እውን ትምህረካ ስለተፍቅረካያ ትእርመካ ትሕብሕበካ ተኣልየካ በዚ ምክንያቱ ንርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ መበል 23 ኣብ 1961 ማተርያ ኢት ማጂስትራ ትብል ማዘር ኤን ቲቸር ኣደን መምህርን ትብል ነቲብቲ ግዜ እቲ ዝነበረ ጥራይ ዘይኮነ ሕጂ እውን ዝፀሉ መልእኽቲ ዓዋዲ መልእኽቲ ዘርጊሖም ነይሮም ኣብ መልእኽቶም ድማ እቲ ሓሳብ ንፁር እዩ ቤተ ክርስትያን እቲ ምህሮ ቀንዲ ዕላማኣ ከም ሓንቲ ትካል ዘይኮነት ከም ኣደ ከምዝኾነት ከም ኣደ ኮይና ከም ትምህር ከም ትምዕድ ከም ትግስፅ እዮም ዝዛረቡ ብተወሳኺ እውን ቅዱስ ኣጎስጢኖስ ብዛዕባ መዛሙር ዳዊት ኮሜንታሪ ኣብ ዝገብረሉ ዝነበረ ንቤተ ክርስትያን ከም ኣደ ጥራይ ዘይኮነ ንናትካ ፅቡቕ ፍረ እትደሊ ንክትዓቢ ጃስት ንክትእዘዝ ጥራይ ዘይኮነስ ንክትዓቢ ካብ ግዜ ናብ ግዜ እናዕባኻ ናብቲ ርእሲ ዝኾነ ክርስቶስ ንክትዓቢ እትደሊ ሃረር ትብል ምዃና እዩ ዝገልፅ ኣብ ካልኣይ ክፍለ ዘመን ዝነበረውን ቅዱስ ኢራኒዮስ እውን ኣብቲ ቤተ ክርስትያን ዘላቶ ኣብኡ መንፈስ ኣምላኽ ኣሎ ይብል ኣብቲ መንፈስ ኣምላኽ ዘለዎ እውን ቤተ ክርስትያን ምስ ኩሉ ዓይነታት ፀጋታቱ ኣብኡላ ይብለና ኦኬ እዚ ኩሉ ኢልና ሶ እንታይ ኣገዳስነቱ ዝኹሉን ብሎ ዘለና ንዓይ ንዓኻ ነዚ ትሰምዖ ዘለኻ እንታይ ኣገዳስነቱ ምናልባት ፍቁር ሓው ሓፍቲ ካብ ቤተክርስትያን ድሕቂ ኣህትሉ ትኽእል ኢኻ ከምዚ ኣብቲ መጀመርያ ዝበልኒያ ጌጋ ርድኢታት እውን ክህልወካ ይኽእል እዩ ግን ንየሱስ ኣብ እግሪ መስቀል ኮይኖም ማርያምን ዮሃንስን ኣብ ወንጌል ዮሃንስ ምዕራፍ 19 ክፍሊ 26 ስጋብ 27 ዘስተማቕሩ ሓቂ ኣብቲ ግዜ ስቃይ ጎይታ ዝበሎም ኣቲ ሰበይቲ እንሆ ወድኺ ኣታ ወደይ እንሆ እንኻ እናበለ ሂቦ እቶም ቀዳሞት ኣበው ቤተክርስትያን ኣቦታት ቤተክርስትያን ነዚ ሓቂ እዚ ከም ሓደ ፐርሰናል ውልቃዊ ንማርያም ጥራይ ዝተባህለ ዘይኮነስ ሽዑ ቤተክርስትያን እያ ተዋሂባትና ምክንያቱ ቤተክርስትያን ሽዑ ስለዝተወለት ካብ ጎኑን ስለዝተወለት ቤተክርስትያን ወላ እኳ ኣብ ግዜ ጰራቅሊጦስ ብዕሊ እንተተኣወጀት ተልእኮ እንተተዋህበት ግን ካብቲ ዝተወግአ ጎኑ እያ ቤተክርስትያን ወፅያ ካብዚ ደምን ማይን ስለዚ ኣብቲ ሰይጣን ዝተሳዕረሉ ግዜ ኣብቲ ናይ ዓወትና ቦታ ናይ ድሕነትና ቦታ ሽያ ቤተክርስትያን ተወሊዳ ከምቲ ክርስቶስ እውን ንዓና ህያብ ዝኾነና ንሳውን ህያብ ኮይና ካብ ወለዶ ናብ ወለዶ ንዑ እናሰምዐት ንዓና እናቐበለት ተሳግረና እምበኣር ፍቁራን ኣሕዋት ቤተክርስትያን ብቅዱስ ቃሉ ጌራ ብምስጢራት ጌራ ብድምፂ ካህናቱ ኣገልገልቲ መምሃራን ትምህርቲ ክርስቶስ ኮነ ዝተፈላለየ ስድራ ቤታት ጌራ ትዛረብ እንከላ ድምፂ ጓና ዘይኮነስ ናይ ኣደ ድምፂ እዩ ፍቁራን ኣሕዋት መወዳእታ ኣብዛ ሰሙን ከነስተንትና ዝደሊ እምበኣር ፍቁራን ኣሕዋት ቤተክርስትያን ኣብ ንኸደሉ መስዋዕት ቅዳሴ ንኸደሉ ወይ ቅዱስ መፅሓፍ ኣብ ንኸፍተሉ ቃሉ ንክንሰምዕ ወይ ድማ ገለሰብ ብዛዕባ እምነትና ዝምልከት ክምዕደና እንከሎ ክመኽረና ክግስፀና እንከሎ ሓደ ትካል ዘይኮነ ዝዛረበና ዘሎ ኣደ ትዛረበና ከም ዘላ ክንሓስብ እዚ ነገር እዚ ኣብ ልብና ክነእትዎ ክንደይ ሰና እዩ እምበኣር ዝመፅእ ሰሙን ንሳ ትምግበካ ዝብል ኣርእስቲ ክንርኢና እስካብ ሽዑ እግዚኣብሔር ይባርኩም ነዚ ሓሳብ ዘነስተንትነሉ ንካልኦት እውን ሸር ንበሎ ሰሰና እዩ

ክቡራትን ክቡራን ሰማዕትና ስለምከታተልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብነት ኣሕመድ ፈነወ ክሳብ ንራቀብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ናይ ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነፅባሕ መደብ ፈነወ ክሳብ ንራቀብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس